0: ይሄ ደግሞ ስመጥሩ ጨፊዳ አለ ገዛ ስበራ ያቀል ወጥረካ ይኮኔክት ግልም ማኮፔ ማኮፔ ቪሌጅ ገርቦን አሮሮፔ ራዲዮ ንትሊሽይለ ታይም ካና ጎቱቱ ታንቆት ዲሳፖይንት ይኮፖን ሳሚገለ ፒናያ ኤሪክ በኔቴ ፊቸሪን ታሚያ ስፔን ማይ ላይፍ ዊዝ ዩ ኬ ዴዲኬት ለቱ ሙኻዛ ካሪ ፊሌ ዲፖኮ አለጎ ሊዳ ታንቆ.
1: This is home, and it sounds good. UFM, in tune with you.